0: እንደምናምሽታችኋል አድማጮቻችን። ለማክሰኞ ግንቦት 25 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን በኦሮሚያ ክልል ምስራቅ አርሲ በታጣቂዎች በተፈጸመ ጥቃት ሰላማዊ ሰዎች መገደላቸውና ሌሎች ጉዳቶች መድረሳቸው
1: በአያቶች ሁለት ሞቷል። አሁን በትናንትናው አንድ ሞቶ አንድ ቆስሏል። ከሙስሊም ደግሞ የአገር አባት አንድ በተወሳ ሆኖ ሁሉ አሁንም የተገደሏሉ። የእነኛ ሬሳቸው ሰውን ተነሱ አልተቀበረም።
0: አሜሪካ በአፍሪካ ሀገራት የሚገኙ በርካታ የቪዛ ማዕከላትን ልትዘጋ መሆኑን የተመለከተና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። አሜሪካ በአፍሪካ ሀገራት በርካታ የቪዛ ማዕከላትን ልትዘጋ ነው። የአሜሪካ መንግስት በአፍሪካ ውስጥ ቪዛ ይሰጥባቸው የነበሩትን 50 የሚሆኑ ኤምባሲዎችን በማጠፍ ወደ 20 ሊቀንስ መሆኑ ሲገለጽ፣ አዲስ አበባ የቪዛ ማዕከል ከሚባሉት አንዷ ሆና እንደምትቀጥል ተዘግቧል። የአሜሪካ የውጭ ጉዳይ ሚኒስቴር በአፍሪካ ውስጥ የውጭ ዜጎችን የቪዛ ጥያቄ በመቀበል ምላሽ የሚሰጡ የኤምባሲዎችን ቁጥር በከፍተኛ መጠን ለመቀነስ ባወጣው እቅድ መሰረት ነው የቪዛ ሂደት በተወሰኑ ቦታዎች ብቻ እንዲታየ ወሰነው። በዚህ ውሳኔ መሰረት በተለያዩ የአፍሪካ ሀገራት ውስጥ ቪዛ ይሰጡ የነበሩ ወደ 50 የሚጠጉ የአሜሪካ ኤምባሲዎችና ቆንስላዎች በሚቀጥለው ሳምንት ቁጥራቸው ወደ 20 እንደሚወርድ አሶሺየትድ ፕሬስ 3 ባለስልጣናትንና የውጭ ጉዳይ መስሪያ ቤቱን የውስጥ ማስታወሻ ጠቅሶ ዘግቧል። ይህ ውሳኔ የትራምፕ አስተዳደር በጊዜያዊ ቪዛ ወደ አሜሪካ ገብተው የሚቀሩ ሰዎችን ለመቆጣጠር ካለው ሰፊ እቅድ ጋር በተያያዘ ኤምባሲ

የጸደቀ ውሳኔ አርብ ዕለት በስልክ በተደረገ ስብሰባ ላይ ለአሜሪካ ዲፕሎማቶች መገለጹን አንድ ምንጭ ለአሶሺየትድ ፕሬስ አረጋግጧል። በዚህ ውሳኔ መሰረት በአፍሪካ ውስጥ የቪዛ አገልግሎት የሚሰጡ በተለያዩ ሀገራት ውስጥ የሚገኙና ማዕከላት የሚባሉ 20 የአሜሪካ ኤምባሲዎች ብቻ እንደሚሆኑ ተገልጿል። ኤፒ የተመለከተው የውጭ ጉዳይ መስሪያ ቤቱ የውስጥ ማስታወሻ 20ዎቹን ቪዛ የሚሰጡ የአሜሪካ ኤምባሲዎችን የያዘ ሲሆን ከነዚህ ውስጥም አዲስ አበባ የሚገኘው የአሜሪካ ኤምባሲ ይገኝበታል። በተጨማሪም የኢትዮጵያ ተጎራባች ከሆኑት ሀገራት መካከል ጅቡቲና ኬንያ የሚገኙት ኤምባሲዎች የአሜሪካ ቪዛ የሚሰጥባቸው ናቸው። በሰኔ ወር ውስጥ ተግባራዊ እንደሚሆን በተነገረው በዚህ አሰራር ወደ አሜሪካ ለመግባት የቪዛ ጥያቄ የሚያቀርቡ አፍሪካውያን በአገራቸው ውስጥ ቪዛው የማይሰጥ ከሆነ በአቅራቢያቸው ወደሚገኝ ሀገር በመሄድ ጥያቄያቸውን ማቅረብ ይኖርባቸዋል። ይህ አሰራር ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ በተለያዩ የአፍሪካ ሀገራት ዜጎች የቪዛ ጥያቄ ላይ ከጣሏቸው ግዴታዎች ጋር ተደማምሮ የአሜሪካ ቪዛ ማግኘትን አስቸጋሪ እንደሚያደርገው እየተነገረ ነው። የአንዳንድ ሀገራት ዜጎች ቪዛ እንዳይሰጣቸው መገደብ፣ የቪዛ ቆይታ ጊዜን ማሳጠር፣ እንዲሁም ቪዛ ለማግኘት ከፍተኛ ገንዘብ ማስያዝ ከዚህ ቀደም በፕሬዝዳንቱ ውሳኔ ተግባራዊ የተደረጉ አሰራሮች ናቸው። የፕሬዝዳንት ትራምፕ አስተዳደር በቪዛ አሰጣጥ ላይ ጥብቅ ቁጥጥር ከማድረጉ በተጨማሪ በአፍሪካና በሌሎች ሀገራት ውስጥ የሚገኙ የኤምባሲና የቆንስላዎችን መጠን እንዲሁም የዲፕሎማቶችን ቁጥር ካለፈው ዓመት ጀምሮ መቀነሱ ይታወሳል። በምስራቅ አርሲ ዞን ሁለት ወረዳዎች እሁድና ሰኞ ዕለት በተፈጸሙ ጥቃቶች 13 ሰዎች መገደላቸውንና አንድ ቤተክርስቲያን መቃጠሉን ነዋሪዎችና የአካባቢው ኦርቶዶክስ ቤተክርስቲያን ሀገረ ስብከት ምንጮች ለቢቢሲ ተናገሩ። አብዛኛው ግድያ የተፈጸመው በዞኑ አሰቆ ወረዳ ውስጥ መሆኑን እማኞች ገልጸዋል። ቢቢሲ ያነጋገራቸውና በአካባቢው የቤተክርስቲያን አገልጋይ የሆኑ ግለሰብ በጥቃቱ

0: ሞት አለ። በ23 ሁለት ሞት አለ። አሁን በትናንትናው አንድ ሞት አንድ ቆስል አለ። ከሙስሊም ደግሞ የሀገር አባት አንድ በተሳፈኑ ሁሉ አሁንም የተገደሉ አሉ። የእነኛ ሬሳቸው እስካሁን ተነስቶ አልተቀበረ። በትናንትናው ቀን እንትና ደግሞ የተፈጸሙ እነኛ ሶስቱ አንድ ጉድጓድ፣ እነኚህ ደግሞ እነሱ አልተቀበሩም እስካሁን ሬሳቸውም አልተነሱ።
1: ለምንድን ነው ያልተቀበሩት?
0: በቃ ጦሩ ጠላት አሸነፈና ማንሳትም አልቻልን። እነኛ አሁን ህይወታቸው ያለፈው ትናንት ነው የተገደሉ።
1: ስለዚህ አስክሬን ለማንሳትም እምቢ ይላሉ ማለት ነው እነዚህ አጥቂዎቹ?
0: አዎ እንዴ፣ ሌላብን እኛም ታውን ሸሽተን ወደ ጎረቤት ደብረ ወደ ሪሳ ተሻገርን። ያው ማ ተሻግሮ አንሳች
1: አባት ሀዘን ላይ እንደሆኑ አውቃለሁ። ግን እንደው እነዚህ አጥቂዎች ማን ናቸው? ምንድን ነው እየሆነ ያለው? እንደው አጥርተው ቢነግሩን እንዴት ደስ ይለናል።
0: ሸኔ ነው፣ ሸኔ ነው የፈጃቸው። ክርስቲያኑ የሚያቃጠለው ሸኔ ነው።
1: ሸኔ እንደሆነ እናንተ እንዴት ነው የምትለዩት? በምንድን ነው የምታውቁት?
0: እንዲህ በስናይበር አልመድረስ አላቸው ስንተኮሳቸው ነው የቆየ ነው። ለቀኑ 6 ሰዓት ድረስ ቅዳሜ እሁለት ግንቦት 23 ከጠዋቱ 11 ሰዓት ተኩስ የተጋጠምን ቀን 6 ሰዓት ሲል እኛ ተሸነፍን ሸሸን።
1: ታጥቀው ነው የመጡት? ምን ያህል ይሆናሉ?
0: ታጥቀዋል እንዲህ ብዛታቸው ይሄ ነው ማለት አይቻልም። ብዛታቸው እንጂ ቢያንስ ከ2000 ና
1: ምን ላይ ነው ጥቃት የጀመሩት? መጀመሪያ
0: በመጀመሪያ በቤተክርስቲያኑ ጋር እና በከተማው ላይ ነው የመጡት።
1: የትኛዋን ቤተክርስቲያን?
0: ጸሎታ ቅዱስ ገብርኤል የሚባለው ጸሎታ ቅዱስ ገብርኤል።
1: ጸሎታ ቅዱስ ገብርኤል። ለምንድን ነው ቤተክርስቲያኗ ላይ ኢላማ ያደረጉት?
0: አይወዱማ። ስለማይወዱ ነው ቤተክርስቲያን ኦርቶዶክስ ተከታዮችን ነው እየጎዳሉ።
1: ይሄ ነገር የሃይማኖት ነው የብሔር ነው ምንድን ነው? በፖለቲካ ፍላጎት ነው? ምን ይመስልዎታል በእርሶ ግምገማ?
0: እሱማ የብሔር ጦር እንዲነሳ ነው አካሂዳቸው የሚፈልጉት። መሳሪያ ያዘን ክርስቲያንና ሚኒሻ ሙስሊሙም ሆኖ ታጣቂ ሚኒሻ የሆነን አይወዱም። ያው ካገኙ ይገላሉ፣ በእጅ ተያዙም ያርዳሉ፣ በቅቤ ነው የሚያርዱ። ወደ 6 ዓመታችን ነው ስንታደለ።
1: እነዚህ ታጣቂዎች የወታደር ልብስ አላቸው ወይ ዩኒፎርም አላቸው ወይ?
0: ቡሬ ነው እንደ መከላከያ ነው ልብሳቸው፣ ትጥቃቸውም እንደዛ ነው። የሚኒሻውም አረንጓዴውን የልዩ የፖሊስ ልብስ የሚነባ በአይነት ነው። 3 አይነት ልብስ አለ።
1: ምንድን ነው የሚፈልጉት ግን? ምንድን ነው ጥያቄያቸው? ምን እንድትሆኑ ነው? ውጡልን ነው? ምንድን ነው የሚፈልጉት?
0: ታቃኛ ምን እንደሚሉንም እኮ ግራ ነው የገባን። ምን የሚሉት የሚጠይቁት ያጠፋነው ነገር እንዳለ አስታርቁን ብለን ወረዳ ሁሉ ጠይቀናል። እርቅ አይፈልጉም እኛን ለማጥፋት።
1: ቤተክርስቲያኑን አቃጠሉት?
0: ትናንት የተቃጠለ እስካሁን ይነጋል።
1: ጉዳቱ ምን ያህል ነው?
0: አረ ጠፍቷል። የለም እስካሁን ይነጋል እኮ ማጥፋትም አይቻል መሄድም አይቻል። ጠላት በዛል ስላለ ይነጋል። ጠላት ነው አሁንም የተቆጣጠረን ቦታ 102 ዓመቱ ነው። በ1817 ዓ.ም
1: መከላከያ ወይ ሌላ ኃይል አልገባላችሁም? እስካሁን አልደረሰም?
0: ገና አሁን መጥቶ ወደ አለ በደጋው ክፍል ታስኮ ወረዳ መጥቶ ወደ አርባአላ የሚሉት ከተማ ላይ ደርሷል ይሉናል። እዛ አልደረሰም ገና።
1: በወቅቱ ቅዳሴ ላይ ሙሉ ምእመን ነበረ ወይ ቤተ ክርስቲያን? ምን ያህል ሰው ነበረ? እንደው
0: አይ የለም የለም፣ አስቀዳሽ ገና አልመጣም። የተዝተ ችግሩ አንጻር ወደ 12:30 ምናምን ነው ቅዳሴ የሚቀደሰው። አነጋብር አድርገን ነው የምንቀድሰው። ከችግሩ አንጻር ነው እንግዲህ የሚደረገው። ያው ከታቦተ ሕጉ በስተቀር ያለ ንብረት በሞላ ያው ወደመ፣ ተቃጠለ፣ ያው ተዘረፈ።
1: ታቦተ ሕጉ እንዴት ሊድን ቻለ? እናንተ ደርሳችሁ ነው?
0: አዎ፣ በወቅቱ እዛ ጋ ያለው ሚኒሻና እኛ እዛ ያለ ነው ካህናቶች ተኩቶ ተነስቶ ተያይዘን የማይሆንልን ሲሆን ካህናቶች አወጡትና ይዘው ተሸሹ።
2: የአሰኮ ወረዳ ነዋሪ የነበሩና ባለፈው ህዳር ወር የ12 ዓመት ሴት ልጃቸውና ሌሎች የቅርብ ዘመዶቻቸው መገደላቸውን ተከትሎ ከነቤተሰባቸው ሸሽተው በአዳማ እንደሚገኙ የገለጹና ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁን ግለሰብ ደግሞ ባለፉት ቀናት በተፈጸመው ጥቃት ስለደረሰባቸው ጉዳት እንዲህ ተናግረዋል።
3: ከዚህ ቀደም ልጆች ገለውብኝ መጥቼ ወደ አዳማ ነው ያለሁት። በዛ ከስል በስልክ ነው የተረዳሁት ያለውን ችግር። ቀደም ሲልም የኦነግ ሸኔ በአሰኮ ወረዳ ላይ በአራቱ ቀበሌ ላይ በግማሽ በግማሽ ሸኔ ያስተዳደራል፣ ሸኔ ነው። ጥቃቱ ከተጀመረ ከ5 ዓመት በላይ ነው። መከላከያ ይቁምልን፣ ቋሚ መከላከያ ይቁምልን ብለን በምንጩህ ጊዜ መከላከያ የለም ራስህ መጠበቅ አለብኝ ነው ስራችን። ግብርና እንጂ የወታደራዊ ስልጠና የለም። ሁላችንም ቤት ለቀ ነው። የኔ ራሱ ቤት አሁን 3 መኖሪያ ቤት አንድ ገጠር ከተማ ላይ ነበረ ተቃጠለ። 3 ጊዜ ቤት ተቃጥሏል። አሁን ቤት ባዶ

0: አለ ቤት የኔም አሁን ቤት ተቃጠሎ ለቀኑ ከወጣን ስለዚህ ነው ያባዶየን ነው ተቃጥሎ ያለቀው ባምዛኛ ሰው ለቆፈርቶ ወደ ጎረቤት ሀገር ሸሽቶ ሙያተኛ ይሰራበት እንኳን የለም እዛ እየተሰራ እየተኖረ እንጂ ምንም ነገር የለም ሰው ወደ እግዚአብሔር እየጦን ነው ወደ መንግስት እየጦን ነው እንግዲህ በጸሎታቸው እስቲ
1: ቤተሰቦትስ እንደው አሁን እርሶ ከባለቤቶት ጋር ነዎት አዳማ ያሉት?
0: ከባለቤቴ ጋር ነኝ እዚህ እርሷ ታማብኝ እያሳመንኩ ነው ያለሁት። በድንጋጤ ልጆቼ 17 ዓመት ሴት ልጅ ሰንበት ተማሪ ነበረች። እሷም ስትሞትብኝ ወንድሜም ልጅ ነበረ ዲያቆን ነው ሰባኪ ነበር 12ኛ ክፍል ነጥማቶ እሱም የጎረቤትም ልጅ በአንድ ቦታ ላይ ውድማ ሲወቁ ነው የፈጭዋቸው። ሬሳችንን እንደ ንፎ አንስተን ቀበርን። ሸሸን ከዛ ቦታ ብንነስክ ህዳር አንድ ቀን በዘንድ 2018 ህዳር አንድ ቀን እዛ እና ሸሸን ከዛ ወደዚህ ይኸው እንዲሁ በየሰው ቤትን ሰው ላይ ተቀጥሬ ነው አሁን ስሚዘረኝነት ተቀጥሬ እየተመስገን ዘን ቤት እንዲሁ በለእግዚአብሔር ያለ ሰጥቶኝ እዛች ጋር ትልጅ እሷን እያስጣመንኩ ማያተኛ እየሰራሁን እያበላህ ነው ልጆችን እየለመንኩ አንዳንድ ቦታ ላይ ሰጥቼ እነዛም ሰው ቤት እየሰሩ ነው ያሉት ልጆች ምንም ነገር የለም እሷን እየለመንኩ እያስጣመንኩ ነው።
1: ስንት ልጆች አሉት?
0: 8 ነበር አንዷ ተቀነሰች።
1: ጥቃቱ ከተፈጸመባቸው ስፍራዎች አንዱ በሆነው በመስራቅ አርሲ ሽርካ ወረዳ ግንቦት 23 2018 ምሽት በአንድ ቤት ይኖሩ የነበሩ ሁለት የእህትማማች ልጆች በጥቃት አድራሾቹ ከተወሰዱ በኋላ ተገድለው መገኘታቸውን ስማቸው እንዳይገለጽ የጠየቁ የአካባቢው ነዋሪ ተናግረዋል። ጥቃቱ የተፈጸመበት የአርሲና ሶማሌ ክልል ጅግጅጋ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ኤልሳ ባወጡት መግለጫም በመስራቅ አርሲ ሀገረ ስብከት 13 ኦርቶዶክሳውያን መገደላቸውን ከ280 በላይ እመናን መፈናቀላቸውንና የ101 ዓመት ቤተክርስቲያን መቃጠሉን አመልክተዋል። የምስራቅ አርሲ ሀገረ ስብከት ስራ አስኪያጅ የአጥቂዎቹን ማንነትም ሆነ የጉዳቱን መጠን ለማወቅ ማጣራት ይሻል ሲሉ ለቢቢሲ ተናግረዋል።
2: በምርጫው ነው ብለን አንደለም፣ በእምነት ነው ብለን አንደለም፣ ልዩ ቡድን ነው ሌላ ሰው ነው ቁጭ መጠንም አንልም። ግን እርስ በርስ አካባቢ አብሮ መኖሩ ሰው ተቃሉ የሚል ኢንፎርሜሽን ያለው ኢንፎርሜሽን ይህንን ደግሞ ተጣርቶ ይመጣል በቅርብ ጊዜዎች ብዬ ነው የምገምተው።
1: የአርሲ ዞን ኮሚኒኬሽን መምሪያ ኃላፊ አቶ ሶሪ ወጊ ለቢቢሲ አፋን ኦሮሞ በሰጡት አስተያየት በዞኑ በታጣቂዎች ፈጽሟል ስለተባለው ጥቃት መረጃ እንደሌላቸውና እንደሚያጣሩ ተናግረዋል። የሁንቁሎ ዋቤ ወረዳ አስተዳዳሪ ሐሰን መሐመድም እንዲሁ ስለ ጉዳዩ ምንም መረጃ እንደሌላቸው ገልጸዋል። ስለ ጉዳዩ መረጃ ለመጠየቅ የእጅ ስልካቸው ላይ የደወልንላቸው የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛና የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ ስልክ ባለማንሳታቸው አስተያየታቸውን ማካተት አልቻልንም። የኦሮሞ ነጻነት ሰራዊት ቃል አቀባይ አቶ ጅሬኛ አያናም ላቀረብንላቸው ጥያቄ ዘገባው እስከተጠናቀረበት ሰዓት ምላሽ አልሰጡም።
3: አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ ወደ አጫጭር ዜናዎች አልፋለሁ። ፕሬዝዳንት ሩቶ በአሜሪካ ይቋቋማል የተባለውን የኢቦላ ህክምና ማዕከል ሲደግፉ ፍርድ ቤት እግዱን አራዘመ። የኬንያው ፕሬዝዳንት ዊሊያም ሩቶ ተቃውሞ የገጠመውን የኢቦላ ተጠርጣሪዎችን ለመለየት የሚያስችል ማዕከል ለማቋቋም ከአሜሪካ ጋር የተደረሰውን ስምምነት ቢደግፉም የሀገራቸው ፍርድ ቤት ግን በማዕከሉ ላይ የጣለውን እገዳ አራዝሟል። ሩሲያ በዩክሬን ከተሞች በፈጸመችው ጥቃት ቢያንስ 16 ሰዎች ተገደሉ። ሩሲያ በዩክሬን ዋና ከተሞች ባደረሰችው ጥቃት በትንሹ 16 ሰዎች እንደተገደሉና ብዙዎች እንደቆሰሉ ተገልጿል። ኢራን የጦር ሰራዊቷ ከጦርነቱ በኋላ የበለጠ መጠናከሩን ስትገልጽ፣ የእስራኤሉ ጠቅላይ ሚኒስትር ደግሞ የኢራን መንግስት ክፉኛ ተዳክሞ ሊወድቅ መቃረቡን ተናግረዋል። የኢራን ሰራዊት የተኩስ አቁም በተደረገበት ጊዜ በሁሉም መስክ ለውጊያ ዝግጁ የሚያደርጉ ስራዎችን ሲያከናውን መቆየቱን የአብዮታዊ ዘብ ቃል አቀባይ ገልጸዋል። ኔታንያሁ በበኩላቸው የኢራን መንግስት መሰረቱ መናጋቱንና መውደቁ የማይቀር መሆኑን በኤክስ ገጻቸው ላይ ጽፈዋል። የተባበሩት መንግስታት የጸጥታው ምክር ቤት በእስራኤልና እስራኤል የሊባኖስን ጥንታዊ አምባ ቢውፎርትን በቁጥጥር ስር ማዋሏን በተመለከተ ትናንት አስቸኳይ ውይይት አካሄደ። በተያያዘ ሄዝቦላ በእስራኤል ላይ ጥቃት ማድረሱን ለማቆም መስማማቱን ሊባኖስ ገልጻለች። እስራኤልም ባጸፋው በሊባኖስ መዲና ቤይሩት ጥቃት ላለመፈጸም መስማማቷ ተገልጿል። ዜናዎቻችን እነዚህ ናቸው። ኢራን ከተነገረው በላይ በአሜሪካ ወታደራዊ ተቋማት ላይ ከፍተኛ ጉዳት ማድረሷን ቢቢሲ አረጋገጠ። ተከታዩን ዘገባ እንከታተል።
4: ቢቢሲ ቬሪፋይ ተነተናቸውን የሳተላይት ምስሎችና ቪዲዮዎች መሰረት አድርጎ ቢቢሲ ፋ ያደረገው መረጃ ኢራን በአሜሪካ ላይ ጠንካራ ጡጫ እንዳሳረፈች አጋልጧል። ኢራን የአሜሪካና እስራኤል ጥቃቶችን ለመበቀል ባለፉት 3 ወራት በኢራቅና በሊባኖስ ያሉትን ጨምሮ በመካከለኛው ምስራቅ አገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችና የጋራ ወታደራዊ ተቋማትን ኢላማ ስታደርግ ነበር። በእነዚህ ጥቃቶቿ ዘመናዊ የአየር መከላከያ ስርዓቶችን፣ በአየር ላይ ነዳጅ የሚሞሉ አውሮፕላኖችንና ራዳሮችን በመምታት በሚሊዮኖች የሚቆጠር ዶላር ውድመት አድርሳለች። የአሜሪካ የመከላከያ መስሪያ ቤት በመጻሩ ፔንታገን ኤፒክ ፊዩሪ ባለው ዘመቻ በኢራን ውስጥ ከ13000 በላይ ኢላማዎች መምታቱን ገልጿል። ይሁንና ፔንታገን የተመቱበትን ኢላማዎች ከመግለጽ ተቆጥቧል። ለአሜሪካ ዋነኛ የሳተላይት ምስሎች አቅራቢ የሆነው ፕላኔት የተባለው ተቋም የኢራንና በአብዛኛው የመካከለኛው ምስራቅ አካባቢዎችን የሚያሳዩ ምስሎች

ላይ እንዳይውል በሚል ነው የገዳውን ትክክለኛነት የደገፈው። BBC Verify በበኩሉ በኢራን ጥቃቶች ምክንያት በአሜሪካ ተቋማት ላይ ደረሱትን ጉዳቶች ለመተንተን ከሌሎች ዓለም አቀፍ የሳተላይት ምስል አቅራቢዎች የተገኙ ምስሎችን እንዲሁም ከፕላኔት ደግሞ ቆየት ያሉ ማነጻጸሪያ ምስሎችን ተጠቅሞ በኢራን ላይ ጉዳት የደረሰባቸው

0: ትክክለኛው አሃዝ ከፍተኛ ሊሆን የሚችል ቢሆንም አንዳንድ ተንታኞች ቁጥሩን እስከ 28 ያደርሱታል። ጉዳት ከደረሰባቸው ውድ ወታደራዊ መሳሪያዎች መካከል በአረብ ኤምሬትስ ውስጥ በሚገኙት አልሩዋይትስና አልሳድር አየር ኃይል ሰፈሮች ውስጥ እንዲሁም ዮርዳኖስ በሚገኘው ሙአፋክ ሳልቲ አየር ኃይል ሰፈር ውስጥ የነበሩ እጅግ ዘመናዊ ጸረ ባሊስቲክ ሚሳኤል መከላከያ መሳሪያዎች ይገኙበታል። አሜሪካ በአለም ዙሪያ በሚገኙ የጦር ሰፈሮች ውስጥ የተተከሉ 8 ታድ የሚባሉ የሚሳኤል መከላከያዎች ሲኖሯት እያንዳንዳቸውን ለማምረት 1 ቢሊዮን ዶላር ያስወጣታል። እነዚህ የጸረ ሚሳኤል መከላከያዎች እያንዳንዳቸው 100 የሚሆኑ ታደሮች ባለው ቡድን የሚንቀሳቀሱ ናቸው። በአንድ ዙር የሚተኩሷቸው ጸረ ሚሳኤሎች 12.7 ሚሊዮን ዶላር ያስወጣሉ። የአይርላንድ ጦር ኃይሎች የቀድሞ አዛዥ ምክትል አድሚራል ማርክ ሜሌት ለቢቢሲ ቬሪፋይ እንደተናገሩት የሚሳኤል ጥቃት መከላከያዎቹ እጅግ ውስብስብ የሆነ ቀጠናዊ መከላከያ ስርዓት አካል በመሆናቸው በፍጥነት ወይም በቀላሉ ሊተኩ አይችሉም ብለዋል። ይህም በአሜሪካ ላይ የደረሰው ጉዳት ምን ያህል ከፍተኛ እንደሆነ የሚያሳብቅ ነው። የኢራን ጥቃቶች በሳውዲ አረቢያ በሚገኘው የሉል ሱልጣን አየር ኃይል ሰፈር ውስጥ በሚገኙ የርላይ ነዳጅ በሚሞሉና የቅኝት አውሮፕላኖች ላይ ከፍተኛ ጉዳት ማድረሳቸውን የሳተላይት ምስሎች ይጠቁማሉ። ውድመት የደረሰበት አንደኛው አውሮፕላን ኢ3 ሴንትሪ የተባለ የቅኝት አውሮፕላን መሆኑን በተንታኞች ተለይቷል። ይህንን ወታደራዊ አውሮፕላን ለመተካት እስከ 700 ሚሊዮን ዶላር ሊያስወጣ እንደሚችል የአሜሪካ መገናኛ ብዙሃን ዘግበዋል። የኢራን ጥቃት በሌሎች ቦታዎችም የሚገኙ ወታደራዊ ተቋማትን ኢላማ አድርጓል። በኩዌት ውስጥ የሚገኙት የአልሳሌም አየር ኃይል ሰፈርን እንዲሁም ካምፕ አርፊጃን ጥቃት ተፈጽሞባቸዋል። በጦርነት ወቅት በተደጋጋሚ ጥቃት በተፈጸመበት በአንደኛው ጦር ሰፈር ውስጥ የሚገኙ የነዳጅ ማከማቻዎች፣ የአውሮፕላን መጠለያዎችና የወታደሮች መኖሪያዎች መውደማቸውን ከሳተላይት ምስሎች ለመረዳት ተችሏል። በተጨማሪም ካምፕ አሪፍጃን በተባለው ወታደራዊ ሰፈር ውስጥ በሚገኝ የሳተላይት ግንኙነት መሳሪያ ላይ ከፍተኛ ውድመት መድረሱን የመከላከያ ደህንነት መረጃ ኩባንያ የሆነው የንስ ያገኘው መረጃ አሳይቷል። ጦርነቱ ከተጀመረበት የካቲት ወር አንስቶ F-15ና F-35 ተዋጊ ጀቶችን 24 MQ-9 ሪፐር ድሮኖችን እንዲሁም A-10 አጥቂ አውሮፕላን ጨምሮ ቢያንስ 42 አውሮፕላኖች ወድመዋል ወይም ተጎድተዋል። የአሜሪካ ጦር ሰራዊት ከሚጠቀምባቸው ውድ የጦር መሳሪያዎች ጋር ሲነጻጸር ኢራን በመካከለኛው ምስራቅ በሚገኙ ኢላማዎች ላይ በፈጸመችው ጥቃት ርካሽና በቀላሉ የሚተኩ ድሮኖችን እንደተጠቀመች ተዘግቧል። የኢራን ጠቅላይ መሪ ሙጅታብ ኻሚኒ የቀጠናው መሪትና አገራት ከዚህ በኋላ ለአሜሪካ ጦር ሰፈሮች መጠለያ ሆነው አያገለግሉም በማለት በአሜሪካ ጥቅሞች ላይ ጥቃት ማድረሳቸውን እንደሚቀጥሉ ዝተዋል።
1: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁና መሰግናለን። የዛሬውን በዚያ በቃን። ነገ በሌሎች ዘገባዎች እንገናኛለን። ጤና ይስጥልን።

0: የፈቱ አደም ሰፍለኖ በያለሳ መርሳቶር በፋረቲ ቦርዲን ፍለኖ በያለሳ ኢትዮጵያ ኢፕሳ ከነን ፍለኖ ካናን ሚልካው ህመት ጅራ ድረቴሱን ቦርዲቻ ሜላት ወርቅ አይሉ ቦርዲን ፍለኖ ዱርሴቱ ተወርዶፊ ቦባሲያ ካቱሬ አራይፍሰኒ ጅራኒ ኮሚሽን ምርገናው ኢትዮጵያ ፍለኖ ነ ኢትዮጵያ መርሳቶር በፋው ላጋ ፍለኖ ወን ይደለዱኛ ካንጉ ተጀቹን ኢፕሴ ጅራ ዋህልኮ አመዩ ኢታና ታቴወን በሪ ፍለኖ ረቲ ነውሊን ሀሰውዳፍ ነወጂን አርገማ አመዩ በገርጋን ኡፍቴ ኢብሳ ቦርዲ ፍለኖ ራይገል
1: አየ ጉዳግለቱም አብርሃም ጋ ድረቴሱን ቦርድቻ ደ ሜላት ወርቅ ኃይሉ ኢብሰከነኒ ሩ ጉያ ከለሳስ ያለ ኢብሰከነኒ ጉራስ ሰዓት ምሮ አሰዱ ኢብሰከነኒ ትረኒ ወንቲ ኦኪን ሞ ደፈኑና ሐራም መጅሩ ማሪ ቡፈታሌን ፍለኖ ሰገሌ ለካኒ ገራ ናኑሌ ፍለኖ ተርጋ ከጅረን ናኑሌን ፍለኖ ስሞ ገረ ግዱ ከሌሳት ሰገሌ ይርጋ ከጅረን ከነሳንዱ በተኒ በኬወን ገራ ገራ ራከው ዴፈነቲ በኬወን ቡፈታሌ ፍለኖቲ ሰገሌ መጠፈማ ጅራ ለኮሰነ ሞተፍለተኒ አከስሞስሞ ቡአርገ መጀቹዳ ፍለኖ አለናረቲው ክን ሞሰቲ በናረቲ ኡመኒ ሄዱማቹ ፊ ሄሪሪ ኤራና ከትሮይ ፊ ቡፈታሌ ነካፊን ፊኔ ለካዊ ቡልቸኒ ፊ አመለ ለካጅረን ከጅረን ለ ዱበተኒሩ ጋምቤላ ሲዳማ ፈማና ነው ማራፊ ሶማሌቲ ሰገሌ ለካውን አመለ አከን ጡምረምነለ ዱበተነ ትጅሩ ጋዱረቴሱን ቦርድቻ አዴ ሚላት ወርቀ ኃይሉ አከብሰንትጋ ዲሞቲ ጋፊንሴራ ጋፊዮን ገራገራ ኮሚዮን ገራገራ ዲያተነ ሰከጅረን እንስ ረሰረትስ ሞስሪ ፈምኒከና ማከጅሩ ኩልኩላ አከጅሩስ ዱበተነሩ ፍለኖን አኩማቲካስቲካ ጉያ ከለሳው ክን ጉያ ወጣታ ተከንታስፈሜ ቧን ፍለኖ ከና አከልኮስ ኢትዮጵያ ጫምሳ ቡልቲ ድደሚቶርባ ሀገው ተበጅቡልቲ ለማ ቶርመንቶ ኮ ከሰተጭራ አከጡም ረሙደን ደውጋ ከሮሪ ቦርዲ ፍለኖቢያ ለሳ ኢትዮጵያ ባሴን ቤክሳ
0: ዳብሌን ጋራ ግራዚብ ስከነኒ ፓርት ላይ ደብለ ቴሌኮምሽን ምርገና ማማ ኢትዮጵያ ደብለ ቴ ገባ ሲቲ ዲማከነራት
1: አይየ ኤጋ አኩማቲካስ ቴሌኮምሽን ምርገና ማማ ኢትዮጵያ ፍለኖንኩኒ ሰደርካ ድለዱኛ አከጉቱ ኢፕሴትጅራ ገመካኒን ማን ማሪ ፓርቲ ላይ ሲያሳፊን ፍነ ፍለኖ ወሊገላ ቶርበፋ ቢፈ ዲሞክራቶ አፊ ህርማች ሳቴን ከጌ ፈሜራ ጀዴት ድበቴራ ሲያችጋ ዲሞተ ገራገራ ካን ነገኙ ታፈከኛፍ ፓርቲ ለሙርምቱ ወንሳን ጀደን አከሰመሰሙ ታጀብዶን ከሱማ ኢድለ ዱኛራ ኢጋዲ ፊገም ታፍሪካ ራቲ ካን ታጀብዶን ርማተኒ ቢያከ ሳሞ ታጀብዶን ኩማል ለካመን ርማተኒሩ ኢጋ ጀለጀላ ገባሰው ሊገላገ ቆፔሰንቲ ሚዲያ ለቲ ሮሳንዱ በተውን ትደገኘ ማሊ ፍለነንኩን ከራነገ ቀበሰተን አዴም ሰፈማ ከጅሩ ረኮሙደት ከንጅሬ ዱበታጅሩ ጋሲያችሞጋ ታጀብዶን አከሰመሰሙ ቃምልን ገራገራ ፓርቲ ለሙርምቱ ደበለተችዳ ገባሳ የሮሳን ደሰኒ ኮሚዮ ቀባተኒስ ረኮም ዮለተስ ጀለጀላን ከምቤክስ ኑ ኢኮኖሚ መተብራን ከን ብራንጌስ ኑታ ጋር ገፍተንከንስ ጀለጀላን ዋይፍ ለነውከና ገራ ብሬፈማኒስ ቪዲዮ ዳኒስ ከራ ዩቲዩብስ ከራ ዌብሳይት ከኛስ ዲዮትሞ ቲክቶክ ሲገልደራ ሳምብራ ጋትጅራ ጋ ሱማን ሞደ ገፍተንከኛ ከሳኖርዶፋን አከሳያ ከጋድሳኒ ኑከነን በርባን ጀቹዳ ኩምድሮካስቴ ጋፍለነንኩኒ ጉያ ክለ ሰርጋታ ሰሚቦ ደጋቧን ሳ ጀለጀላን ይፈቴ ቧወሊ ገላ ሞቶርበን ተኮኩቦዳ ከንቱ ምሮመቹ ነው
0: ገለቶ መይመዩ
1: ምልፋቅ
0: ሃሌላ አኖተ ጉድና አርሲ ገራገራ ትራወቴ ጅደሜ ነሞኒ ኩደ ሰደጀፈሙ መደን ገራገራ ቢቢሲ ዱብሴመን ጅራቶኒ ከነ ሉቡን ኦለኒፊ ዱሬዋን በተስካን ኦርቶዶክስ ያካ ጅደኒቲ ወሊት ቡንስ ቱሬጅራ አኖተ ሰዲራኮኒ ቲሙደቴ ጅደመከሳ ኢን ኢጆን አሳኮ ዮተው አኖተ ለማብሮ ሽርካ ፊዮን ቆሎ ዋቤቲስ ሉቡን ደርቡ ይፍሰሜ ሃሌላ ከናን ነሞኒ ኩደ ሰደጀፈሙ ከምቤክሳም ጳጳሲ ኩታ ለለባ አርሲ ፊ ጅግጅጋ ካንታን አቡና ኤልሳይዳ ወርደፍቶት ያመንትቻ ዲበለ ማፍሰደ ተመታን ቡቀው ሳኒ ለዱበቹ ሳኒ ሚዲያን በተስካነቲ በክሰጅራ አንጎን ጎድን አርሲ ቢቢሲን ኢመከነረት ዱብሴ ገሩ ወዴፈኖ ሆማ አከን ቀምኔመን አጀቻን ገረጫሉ አና አሰኮት ድልበታፊ ዊጥተሙደት ከንጀረመ ዮተው ተጃጅላን በተስካነናንቻ ቢቢሲ ቲመኒጅሩ ሃሌላ ከናን ኦቦሌ ሲሳኒ ሚሊሻቱ ያጀፈሙፊ በተስካን ኡሙሪ ዴራ ቀቡ ጉበቱ ሉብነ ገኘ ሳኒፍ መቃ ሳኒ ኦክሲኔ ዱበቱ
2: ሻኔ ነው ሻኔ ሻኔ ነው የፈጃቸው ከተሰነው የሚያቀጠለው ሻኔ ነው እንጂ በስናይበር
1: በተስካነስ ካንጉ በሻኔ ነው ሻኔ ተው ሳኔ ካንዱት በሬ ማትራየሲ ደተነሩ ወልትሩ ኳሳቱር ጋፍድል በታበሪ ሰዓት ኩረ ተኮት ወልትሩ ኳሱ ከነገሌ ሃንገጉያ ከተ ሰዓት ጃቲ ወልትሩ ካፍድ ጋፍ ሰዓት ጃተው ኑር አነን ጀናን ጀላበቀን ሂደተኔ ዱፋን ዮቱቃቴ ኩማለማቶ ጀልቀበ በተስካነ ጣላታ ገብርኤል ጀደሙፊ ማጋላረ ተሌላ በነን ወልትቡይሰ ሰባ አከሙደቱ ያደነ ይተካንከነ ጎዳን ወርዶፍተ ኦርቶዶክሲ ሚዳጭር ነማ ክርስቲያናቴ ነማ ሂደቲ ሃሌሉ ገራው ጋጃፍ አከነ ረከታቱ

0: ሊዋጉ ካብቲ መሰረት ማዕቀብን ዋላ ኣብ ከዛውን ኣንተሰር ሕጂ ናይቲ ናይ ሕዝቡላ ኣጀንዳ ናይ ተቃውሞ ኣጀንዳ እዩ እምበር ኣብ ልብናን ካብ ልብናን ዘተተስአ ናይ ፖለቲካዊ ዓላማ ብኩሎም ናይ ልብናን ፖለቲከኛት ናይ መርሕነት ዝወሰንዎ ኣጀንዳ ይኮነ። ስለዚ ሕጂ ኣብኡ ይርከብ እምበር እቲ ሕዝቡላ ግን ናይ ሃገራዊ ኣጀንዳ ዝሓዘ ይኮነ ናይ ተቃውሞ ኣጀንዳ እዩ ዋላ ውን ምስ ኢራን ድሕርአን ድሚ ኢራን ዝበለቶ ዘረባ እዚ ናይ ተክሲ ድሕር ጥጦር ዘይበለ ንሕና ውን ምስ ተክሲናትና ምስ ኣሜሪካ ተሳሚዕና ዘለና ኣድማ ናይ ተክሲ ተክሲ ፈጣኒሕ ኣይኮንና ክፈርስ እዩ እንታይ ዘርእካ እቲ ምትእተታዊ ዘለዎ ነጥቢ እዩ እቲ ናይ ብሓደ ወገን ናይቲ ናይ ሽዓት ወገንነት ማለት እዩ ናይቲ ናይ ኢራን ዘሎ ሓደሽታ ንክሕዶ እቲ ውን ሕዝበላ ከምቲ ዘለዮ ግዜ እቲ ዝተፈላለዩ ኣጀንዳታት እዩ ዘመሓላለ ሕጂ እውን ኣብቲ ዘሎ ሕጂ ናይ ፖለቲካዊ ዓላማ ኢልካ ከምዚ ኢልካ ክትንትኖ ነገር ኣይኮነን ኩሉ ኣብቲ ዞባ ዘሎ ክስፍታሕ ነገርነት እዩ ናይ ተቃውሞ ኣተሓሳሰባ ምስ ተለወጠ
1: እስኪ ግጭት እስራኤልን ሕዝቡላሕን ነቲ ፕረዚደንት ኣሜሪካ ምስ ኢራን ዘካይዶ ዘሎ ዝርርብ ክዕንቅፎ ዘሎ ተኽእሎታት ክሳብ ክንደ እዩ ትራምፕ ከኢድ ቀዳማይ ሚኒስተር ቤንጃሚን ናታንያሁ ክዓፅ ዝኽእል ይመስለካ ዶ?
0: ንግዛዊ ሜቢ ግን እዚ ሕጂ ዝረአይ ዘሎ እቲ ውግእ ናይ ኢራንን ኣሜሪካን ኣይኮነን ከምዝረአይ ዘሎ ናይ እስራኤልን ኢራን ሕጂ እቲ ናይ ውግእ እንታይ ዓይነት ተፈትወታት ካሃርምደሉ ኣሎ ከዚ እስራኤል እያ ትውስኖ ምስነኹ ወላ ውን ንግዛዊ ግዜ ሕጂ ነቲ ፖለቲካዊ ቁርብ ተፃቅታት ኣሎ ንዚ ቁርሚ ትንፋስ ምንታን ከይዓብ ኣሜሪካ እንተዞም ከይፈጥረሉ ምንታን ጥርቶ ከትብል ተኽእል እያ እስራኤል መሊስካ እዚ ዝላቂ ፍትሕ ኣለዎ ማለት ኣይኮነ ነቲ ዞባውን ሕጂ ብዙሕ እንድሕራነይ ከምቲ ስትንትኖ ናይ ካርታ መለወጥ ውግእ ይኮን እዩ ክሕዝ ዘሎ እንታይ እዩ ኢራን እቲ ዝነበራ ካብ 97 ሒዛቶ ዝነበረ ጥሩሽሙ ፖለቲካ ኣለ
1: መርገፂእዩናታት
0: ሕጂ መርገፂ እዚ መርገፂ እዚ ሕጂ ክልወጥ ኣሎ ናይ ግድን ናቱ ኣብቂዑ እዩ እቲ ናቱ ሽቶታት ካህርሞ ንትን ዓላማታት እዛ ዘመን ዝተመደበሉ ተወዲ ሕጂ ካልእ ካል ነገር ስለዚ እቲ ውግእ ብኣስፊሕካ ብካልእ ናይ ካርታ ምልዋጥ ውግእ ዝጥመት እዩ ምን መወዳእታ ኣብ ወይና ንበፅሕ መስል ኣለኹ
1: ኣብ መንጎ ዋሽንግተንን ቴሄራንን እውን ብሓሓሊፉ ዝውንጨፍ ዳርባ ሚሳይላት ዝተሰነ ዝርርባት ይካየድ ኣሎ እዩ እሞ ብዛሓ ፀር እዋን ዝዕወት ዶ ይመስለካ ዓሊ
0: ከምቲ ዝርአየኒ ዘሎ እቲ ናይ ቀደ ነዚ ውግእ እዚ ናይ ካርታ ምልዋጥ ዝኾነ እዩ ዝረአየኒ ዘሎ ነቲ ናይ እዚኦም ናይ እስላማዊ ናይቶም ናይ መሻይክ ናይ ሽዓ ዝመግቦ ዘሎ ቱ ንዑ ንምቕያር እዩ እናቀይርካ ከለካ ነቲ ዞባቲ ብዓብ ኣብ ዓብ ውጥረትናእቲ ካሽዑ ጠስ እንዳበልካ ነቲ ኣን ኩለን ፀገማት ድሕሪ ሰዳም ተኸፊተን ዘለዋ ሕጂ ዜና ክረኽባ ዘይብሉ ማለት ናይ መወዳእታ ዋይ በፅሐን ገና ኣብ ውሽጢ ፀገም ኣሎ ሴርያ እውን ደሰ ሕጂ ንዚ ካርታ እዚ ካብ ብሓዲሹ ናምልዋጥ ደረጃ ክበፅሕ ይኽእል እዩ ዝውግእ እዚ ነቲ ዞባቲ ኣብ ጫፍ ጎልጎል ማለት ክፀድፍ ዘፅሓሉ ኣብፅሒካ ሽዑ ኢካ መሊስካ ክትፍውሶ ከለካ ዓብኡ ይፍወስ ሕጂ ከምኡ እዩ ዝረአዩ ዘሎ ሕጂ እውን እቲ እታት ኣብ ኣፍሪካ ሕጂ ኣብእውን ጥምታሽሙ ምስላሚያ ምስ እስራኤል ሕጂ ብዙሕ ሃገራት እየን ዲፕሎማቲክ መተሸሳሪ ይብላ ኣራት እውን ሕጂ እቲ ሓዲስ ለውን ኦርደር እዩ ሓዲሽ ሲስተም ይበዓል ምስፍጠር ዘሎ ዩናይትድ ኔሽን ዝቀይረሉ እዋን እዩ እታት ትሕዝቶ ናይ ሰንትራል ገቨርንመንት ቀይረሉ እዋን እዩ ስለዚ ምዝ ምትእስሳር እዚ እቲ ናይ ቀደም ልሙድ ዝኮነ ናይ ውግእ ውፅኢት ወፃኢናቱ ውፅኢታትን ዓላማታት ንትንዘንብል
1: ስለዚ መወዳእትኡ ድኣብ ከመይ እዩ ክዛዘም እዚ ኩናት ኢልካ ትሓስብ ኣቶ ዓሊ
0: ኣነ ከምቲ ዝረአየኒ እቲ እዚአን ናይ እስላናይ ሓይልታት እቲ ብሃይማኖታዊ እዚኣቶም መራሕቲ ናይ ሃይማኖት ትመልክ ዝነበሩ ኢራን ናብ ካልእ ፖለቲካል መርገፅ ሕዚያ ኣብቲ እውን እዞባእቲ ኣብ ኢኮኖሚካዊ ውድቀት ክኣትዎ እዩ እውን ናይ ንዓብዪ ለውጥታት ዝረኣየሉ ግዜ እውን ክንበፅክነት ንርኢ ኢና ግን እዚ ኣብ ኔቶ መንጎ ኔቶን ራሽያን ከምቲ ዝስማዕ ዘሎ ንድሕር ብዜጋ ማለት ነገር ካብ ኢዶም ውፅኡ ወፃኢት ንድሕር ኮይኑ ንድሕር ድሞ ወጋ ንድሕር ጀሚሮም እሱ ካልእ ነገር ኢና ንርኢ
2: ትግራይን ሰፋሕቲ ከባቢታት ክልል ኣምሓራን ኦሮምያን ዘይተሳተፍዎ መበል ሻውዓይ ሃገራዊ መረፃ ኢትዮጵያ ክሳብ ፍርቀለይቲ ከም ዝተናውሐ ይፍለጥ። ቆፀራ መዓልትታት ከም ዝወስድ እኳ ትፅቢት ዝግበር እንተኾነ ብኣብዪ ኣሕመድ ዝምራሕ ገዛእ ሰልፊ ብልፅግና ክስዕር ትፅቢት ይግበር። ተቃወምቲ ውድባት መንግስቲ ፌደራል ንመራሕቶም ብምእሳርን ኣብ ፖለቲካዊ ንጥፈታቶም ሕጋውን ምምሕዳራውን ዕንቅፋት ብምፍጣርን ከም ዘዳኸሞም ይኸሱ። መንግስቲ ግን ነቲ ክስታት ክነፅጎ ይስማዕ። እቲ ትማሊ ዝተኻየደ መረፃ ከመይ ከም ዝነበረ ሃና ዘራፅዮን ደሲሳት ኣላ።
3: ትማለብሲ ካይደ ሸብዓይ ሃገራዊ መረፃ ኢትዮጵያ ብርክት ዝበሉ ተጓንፎታት ተረኣዮም ኣለው። ሃገራዊ ቦርድ መረፃ ኢትዮጵያ ካብቶም ድምፆም ንምሃብ ተመዝጊቦም ዝነበሩ 54 ሚሊዮን ሰባት እቶም 4 ሚሊዮን ጥራይ ድምፆም ከም ዝሃቡ የፍሊጡ። መላት ወርቂ ሓይሉ ትማሊ ፍርቅለይቲ መግለፂ ትህብ ነይራ። ካብ ገለ ከባቢታት ዝተረኽበ መረዳእታ ብሰንኪ ኔትወርክ ይፃረ ምህላውን ኣብ ዝተወሰኑ ነቁጣታት መረፃ ድማ ድምፂ ምሃብ ክሳብ ድሕር ፍርቅለይቲ ከም ዝቐፀለን ድማ ጠቒሳ። እዚ ካብቲ ድምፂ ምሃብ ክዕፀወሉ ዝግባእ ሰዓት ልዕሊ 6 ሰዓታት ዝወሰደ እዩ። ኣብዙሓት ነቁጣታት መረፃ እቲ መስርሕ ኣብ ግዝኡ ተዛዝሙ። ኣብ ገለ ቦታታት ግን ክሳብ ሰዓት 12 ናይ ምሸት፣ ኣብ ገሊኡ ድማ ክሳብ ሰዓት 2 ናይ ምሸት ቀፂሉ። ኣብ ገለ ነቁጣታት መረፃ ድማ ክሳብ ፍርቅለይቲ ተናዊሑ ኢላ። ኣብ ገለ ነቁጣታት መረፃ ዘጋጠመ ዘይስሩዕነት እውን ኣሎ። ንኣብነት ቡርዣብ ዝተባሃለ ነቁጣ ሰበስልጣን ባዕሎም ኣብ ወረቐት ናይ ድምፂ ምልክት ክገብሩ ስለዝተረኽቡ ተዓፅዩ። እታ ደመ እምበር ብሰንኪ ስክፍታታት ፀጥታ 143 ነቁጣታት መረፃ ከም ዘይተኸፍታ እውን ጠቒሳ። ገለ ክፋል ክልል ኣምሓራን ኦሮምያን ሓይልታት መንግስቲ ምስ ዕጡቃት ጉጅለታት ይዋግኡ ብምህላውን ድምፂ ምሃብ ተዓናቒፉ እዩ። ኣብ ነቁጣታት መረፃ ዝነበረ ዲጂታላዊ ምዝገባ ድማ ነዊሕ ሊጋታት ክፍጠር ገይሩ እዩ። ፀገማት ኔትወርክ እውን ተረእዮም። ኪዳን መረፃ ሲቪክ ማሕበራት ኢትዮጵያ ብመላእ ሃገር ልዕሊ 3,000 ተዓዘብቲ ከም ዘዋፈረ እዩ ዝገልፅ። ኣብ ክልል ኣምሓራ ኣብ ማእኸላይ ጎንደር፣ ሰሜን ወሎ፣ ደቡብ ጎንደር ዘጋጠመ ግድቦታት ፀጥታ ሓዊሱ ዝተረኣዩ ፀገማት እውን ኣለው። ኣብ ገለ ኣጋጣሚታት ቶክሲ ስለዝተሰምዐ ሰበስልጣን ነቁጣታት መረፃ ክዓፅውን ክወፁን ተገዲዶም እዮም። ፕረዚደንት ኬንያ ነበር እሁር ኬንያታ ዝመርሖም ተዓዘብቲ እቲ መረፃ ድማ ረቡዕ 3 ሰነ 2026 ሕብራዊ ኣፈናዊ መብርሂ ክህቡ እዮም።
2: ነብሓት ፀርተ ዜናታት ክስክረኩም ካብ ዕለት 23 ግንቦት 2018 ብኣቆፃፅራ ግእዝ ጀሚሩ ኣብ ምብራቅ ኣርሲ ብዝተፈፀመ መጥቃዕቲ ልዕሊ 10 ሰባት ተቐቲሎም። ኣብ ከባቢታት ወረዳ ኣሰኮ ቀበሌታት ጦላታ ጫፋን ካራ ኩፍቴናን ኣብ ዝበሃሉ ከባቢታት ንሰዓብቲ ኦርቶዶክስ ክርስትያን ዒላማ ዝገበረ መጥቃዕቲ ከም ዝተፈፀመ ናይ ዓይኒ መሰኻክር ንቴሌቭዥን ማሕበረ ቅዱሳን ገሊፆም። ኣብ ኬንያ ኣንጻር ውጥን መንግስቲ ኣብ ዝተኻየደ ተቃውሞ 2 ሰባት ብጥይት ተቐቲሎም። ውድብ ጥዕና ዓለም እቲ ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ ዝርአ ዘሎ ለበዳ ኢቦላ ናብ ካልኦት ሃገራት እውን ከይዝርጋሕ ኣብ ስክፍታ ከም ዘለዎ ኣብ ዝገልፀሉ እዋን መንግስቲ ኬንያ ኣሜሪካ ኣብ እቲ ሃገር ማእከል መወሸብ ኢቦላ ከተጣይሽ ብምፍቃድ እዩ ተቃውሞ ተላዒሉ። ባይቶ ፀጥታ ሕብረት ሃገራት እስራኤል ኣብ ጎቦ ቢዮፎርት ሊባኖስ ዘካየደቶ ጎቦት ኣመልኪቱ ህፁፅ ኣኼባ ኣካይዱ። ፈረንሳ እቲ ህፁፅ ኣኼባ ክካየድ ፀውዒት ከም ዘቕረበት ዝገለፁ ልኡክ ሕብረት ሃገራት ጆሮም ቦንፎን እስራኤል ገዛእ ርእሳ ክትከላኸል መሰል እኳ እንተሃለዋ ኣብ ልዕሊ ሊባኖስ ትገብሮ መጥቃዕቲ ምክንያታዊ ኣይኮነን ኢሉ። ናይ መወዳእታ ዜና 2 ዜጋታት ሞዛምቢካ ብደቡብ ኣፍሪቃ ተቐቲሎም። ፖሊስ ደቡብ ኣፍሪቃ ብሰንበት ኣብ ገማግም ባሕሪ ከተማ ሞሰል በይ 2 ሞዛምቢካውያን ሰባት ከም ዝተቐትሎ ሓቢሩ ነይሩ። ካብ መንግስቲ ሞዛምቢክ ዝተዋህበ መግለፂ 5 ዜጋታት ሞዛምቢክ ኣብ እታ ከተማ ብሰንኪ ቀጥታዊ ሳዕቤን መጥቃዕቲ ፅልኢ ወፃእተኛታት ከም ዝተቐትሉ ምጥቃሱ ስዒቡ ፖሊስ ደቡብ ኣፍሪቃ ነቲ መግለፂ ሂቡ። ካብቶም ኣፅበሃ ኣብ ማሕበራዊ መራኸቢ ባህታ ብዝብል መፀውዒ ይፍለጥ። ኣብ ትግራይ ኮይኑ ዝሰርሖም ኣብ ዘተፈላለየ ኣማራፂታት ማሕበራዊ መራኸቢታት ብዝፍንዎም ትሕዝቶታትን ውሽጢ ዓድን ወፃእን ብዙሓት ሰዓብቲ ኣፍሪሉሎ። ንምዃኑ ናብዚ ሎሚ ዝበፅሐሉ ደረጃ ንምብፃሕ ካብ ምንታይ ተበጊሱ ይኸውን? መሳርሕትና ዳዊት ሃይለስላሴ ኣዘራሪብዎ ኣሎ።
4: ኣብ ኣስገደልፅን ብላ ዕዳጋ ሓረ ዝበሃል ከተማ ኣብ ዓሕቤ ዝተወረድ ኩሉ ድማ ረዲ እንደባኩን ኣከባቢ ዘናቅሎ ዝበሃል ከባቢ ተባሂደ ድሕሪኡ ብትምህርቲ ናብ ኣስገደ ከይሱ እዚ ኣብ ኣስገደ ዓቤ ባህታ ያ ወዲ ገባር ሕረ ቅጥር ከይደት ናይ ቅጥር ኣልባሰለኒ ናይ ባዕሉ ወግዕ ኣለኒ ምስኦም ዝውጋዕ ወግዕ ካልእ እዩ ኣብ ከተማ ዝውጋዕ ወግዕ ክልቲ ምርግን ክልቲኡ እንትንግን ይኽእል እየ እንድሕር ምስ ደቂ ከተማ እንዲኦም መወርግን ናይ ገጠር ይዕለኒ መስለኒ ፈኮሳይ ኣብ ትምህርቲ እዩ ነይሩ። ጎኒ ጎኒ ምስ ትምህርተይ ግን ይነግድ ነይረ ኣብ ቤት ትምህርቲ ከዓ ትያትራት ይሰርሕ ነረ ክለባት ነረን ኣብኡ ኣብዘ ታይ ባለና እሺ አማተር ኦፕቲን አብዙ ናይ ቲያትር ናይ ቤት ምርት ለምሽ አውቃ ተወሰነ ዘለን ሞያ አቀልቅና ብርኮ ይሰር ይረ አቤቲ ታይ ባል ወዲ አቤት ባራት ወለ ዩኒቨርሲቲ ዝማን ይረ ካወለ ለማቀለ ዩኒቨርሲቲ ዝውር ማሲ ማቀለ ዩኒቨርሲቲ አለ ሹዑ ከተም ሰለስ አብ ትግራይ ውስና ትንት ማሐበቀ ትዑወ ማማ ትግራይ አቷን ባዝናረ ስለሚዲያ ነው ፈተና ገሪውና ብሬ እንቀው ትትኩል ባል አፕሊኬሽን ይገለገለ ኦኬ ካውስ ተግሪያ ይዮ ይኸዲ ምሳይለ ሐሴ ማናቶ ሕጥር ዘለን ሰው ይሸተን ስለያና ሐሹዑ ናይ ምጣም ናይ ምውሳ እንትን ከም ዘለን ኸዓስ እሺ ተቦ ከም ዘለን ወላ አርታይ አውዝራይ ዘለው ሰባት አመደረክ ጥቦ ተቀባለን ይርኒ ብላ ተዛው ቆል ሕብረ ሰባ ጥቦ ሰባት ሰፖርት ይጎሩ ነሮም ኢኮኖሚ ሕጥረት ካን ይርነሻ ማታ አብ ዩኒቨርሲቲ ነርኩም ፍዑ ስማርት ስልኩ ተጣልካ ያለን ስማርት በቀመን ነገር ከማለ ካለን ካው ዳሪክን ክጅምራለን ይለን ታይን ሐጊዝን ሽ መጽሐፍ እቲመን ረፍቶ ወቅት ንሱ ካውና አንተ መጽሐፍ ቆርሽ ነረን ካው ሞባይል ነገዝ ወሲነ ስቆሽግና ያህለለይ ሄርካውና አብዝራይ ነውሳ አልቆሐኒና ከምዚ ቲክቶክ ጅምር ገይለን ካው ኩለን በቃ ይስሐቀን ገለገለ በቃ ከዘለቀ ሐንሰፍ ይነገለ ብዙ ካው ወሲነ ስከ ቁጣ ሰቂለ በቃ ጀመረ